የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ እንኳን ለፍልሰታ ማርያም ክብረ በዓል አደረሳችሁ እያልን የከበረ ሰላምታችንን እናቀርብላችኋለን።

ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ነሐሴ 16 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በቅዱስ ወንጌል በመመራት ለግጭቶች ምላሽ እንዲሰጡ ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። በመቀጠል በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ውስጥ በምዕራፍ 3 ንዑስ አንቀጽ 6 ላይ እመቤታችን ማርያም የክርስቶስና የቤተክርስቲያን እናት በሚል ርዕስ የተጻፈውን አስተምሮ እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜና እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በቅዱስ ወንጌል በመመራት ለግጭቶች ምላሽ እንዲሰጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዳሜ ነሐሴ 16 2018 ዓመተ ምህረት በሳን ማሪኖ ሪፐብሊክ የግማሽ ቀን ሐዋርያዊ ጉብኝት አድርገዋል። ቅዱስነታቸው በሳን ማሪኖ ካቶሊካዊ ማኅበረሰብ ጋር ተገናኝተው ባስተላለፉት መልእክት ሁሉም ሰው የሪፐብሊኩ መሥራቾች የሆኑትን የቅዱስ ማሪኔስና የቅዱስ ሊዮን ፈለግ በመከተል በቅዱስ ወንጌል ላይ የበለጠ እምነት እንዲኖረው አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ውስጥ የምትገኝ ትንሿን አገር ሳን ማሪኖን በጎበኙበት ወቅት ባደረጉት ንግግር የሪፐብሊኩ መሥራቾች የሆኑት የቅዱስ ማሪኔስና የቅዱስ ሊዮ የሕይወት ገድሎችን አስታውሰዋል። ድንጋይ ጠራቢና ተራ ምእመናን የነበሩት ነገር ግን በኋላ ለሐዋርያዊ አገልግሎት የተሾሙት ቅዱስ ማሪኔስና ቅዱስ ሊዮ በክርስቲያናዊ ነጻነት፣ በጋራ መከባበርና በኅብረት የወንጌልን መልእክት ወደ አዲስ ማኅበራዊና የፖለቲካ ሞዴልነት መተርጎም ይችሉ ነበር ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሳን ማሪኖ ምእመናን ባደረጉት ንግግር በከፊልና ወዲያው በሚሰጡ መልሶች ከመርካት ይልቅ ልባችሁን ወሰን ለሌለው እግዚአብሔር ክፈቱ በማለት ወጣቶችን አሳስበው፣ ይህም በታሪክ ላይ አሻራቸውን እንዲተዉ ከሚረዳቸው ከእግዚአብሔር ጋር እንዲገናኙ ሊያደርጋቸው እንደሚችል ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም በቦታው የተገኙት በሙሉ እግዚአብሔር የሰጣቸውን የጋብቻ ወይም የምንኩስናን ሕይወት ተልእኮ በጋለ ስሜት እንዲቀበሉና እንደ ፖለቲካና ማኅበራዊ ተሳትፎ ያሉ አስቸጋሪ የሥራ መስክ ምርጫዎችን ለማድረግ ድፍረት እንዲኖራቸው ጥሪ አቅርበው ለዓለም የሚናገር ሰላም የሚለውን የሐዋርያዊ ጉብኝታቸው መሪ ቃል ለመመስከር በተቻለ መጠን እንዲዘጋጁ አሳስበዋል። ወላጆችን በመደገፍ ላበረከቱት ሥራ ካህናትን፣ የትምህርት ክርስቶስ አስተማሪዎችንና ሌሎች መምህራን ዋና አስተማሪዎች በመሆናቸው ካመሰገኗቸው በኋላ ጥበብ የተመላበት ሐዋርያዊ አቀራረብ ወላጆች የራሳቸውን እምነት እንዲያድሱና ክርስቲያናዊ እሴቶቻቸውን ለልጆቻቸው በማስተላለፍ ደስታን እንዲያገኙ እንደሚያደርግ ተናግረዋል። በተለይም የጥምቀትና የቅዱሳት ምስጢራት ሕይወት እንዲያዳብሩና የአንድነት ተሞክሮ የሆነውን የጋራ አምልኮ ሥርዓት በጥንቃቄ እንዲያዳብሩ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሕይወትን ትርጉም ለሚመለከቱ ጥያቄዎች ኢየሱስ ክርስቶስ ፍጹም መልስ እንደሆነና ቅዱስ ወንጌል ለሁሉም ሰው የነጻነት መንገድ መሆኑን ተናግረው ለምናገኛቸው ሁሉ ልንሰጣቸው የምንችለው ስጦታ እንደሆነ አስረድተዋል። በተለያዩ መንገዶች ክርስቲያኖች ቸርነታቸውን የሚገልጹትና ድጋፋችን በምናቀርብላቸው ሰዎች ጥቅም ላይ ያነጣጠረውም ለዚህ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ምላሻችን በግጭት በተመላ ዓለም ውስጥ በወንጌል በመታመን የምናደርገው ጉዞ ብቻ ነው ሲሉ ተናግረው ግለኝነትን፣ አለመተማመንንና ከፋፋይነትን በማሸነፍ ለወንድማማችነትና ለሰላም ባለን ተስፋ አዲስ ሕይወት ለመተንፈስ የሚያግዝ የኅብረት አስፈላጊነት በማስታወስ ይህ ውርስ ቅዱስ ማሪኔስና ቅዱስ ሊዮ የጀመሩትን በጽናትና በቁርጠኝነት መገንባት የመቀጠል ተልእኳችን አካል ነው ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ነሐሴ 16 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ እመቤታችን ማርያም የክርስቶስና የቤተ ክርስቲያን እናት በሚል ርዕስ በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ በምዕራፍ 3 ንዑስ አንቀጽ 6 ላይ የተጻፈውን አስተምሮ እናቀርብላችኋለን።

የድንግል ማርያም ሚና በክርስቶስና በመንፈስ ቅዱስ ምስጢራት በሚገባ ተመልክቷልና እነሆ አሁን በቤተ ክርስቲያን ምስጢር ውስጥ ያላትን ስፍራ መጥቀሱ ተገቢ ይሆናል። ድንግል ማርያም እውነተኛዋ የአምላካችንና የመድኃኒታችን እናት መሆኗ የታወቀና የተከበረ ነው። በፍቅሩ አማካኝነት የቤተ ክርስቲያን ሥራ አካላት የሆኑትን አማኞችን በማስገኘት ረገድ በፍቅሯ ተባብራለችና በግልጽ የክርስቶስ አካል ሁሉ እናት ነች። ማርያም ሆይ የቤተ ክርስቲያን እናት ነሽ። ከልጇ ጋር ያላት ፍጹም አንድነት። ማርያም በቤተ ክርስቲያን ውስጥ ያላት ሚና ከክርስቶስ ጋር ካላት አንድነት የማይነጣጠልና ከእርሱም በቀጥታ የሚመነጭ ነው። በማዳን ሥራ ረገድ የእናትና የልጅ አንድነት ከክርስቶስ በድንግልና መጸነስ ጀምሮ እስከ ሞቱ ድረስ ባለው ጊዜ ውስጥ ይገለጻል። ከሁሉም በላይ በሕማማቱ ሰዓት ይህ ይበልጥ ተገልጿል። ብፅዕት ድንግል በእምነቷ በመጽናት ከልጇ ጋር ባላት አንድነት እስከ መስቀሉ ድረስ በታማኝነት ዘልቃለች። በዚያም በአምላክ ዕቅድ በተወሰነው መሠረት አንድ ልጇ ላይ የወረደው ብርቱ ሥቃይ ቢሰማትም እርሱን በትዕግሥት በመቋቋም በልቧ በእርሱ መሥዋዕት ተካፋይ ሆነች። የእርሱን መሥዋዕትነት ፍቅር በመላበት መንፈስ ተቀበለች። በመጨረሻም በመስቀል ላይ ተሰቅሎ በሞቱ አፋፍ ላይ ያለ ኢየሱስ ክርስቶስ አንቺ ሴት እነሆ ልጅሽ በማለት እንደ እናቱ አድርጎ እንዲይዛት ለደቀ መዝሙሩ ሰጣት። ከልጇ እርገት በኋላ ማርያም በጸሎቶቿ የቤተ ክርስቲያን ጅማሬን አግዛለች። ከሐዋርያትና ከበርካታ ሴቶች ጋር ባላት ግንኙነት ብሥራት በሰማች ጊዜ ያጠላባትን የመንፈስ ቅዱስን ስጦታ ማርያም በጸሎቶቿ ስትለምን እናያታለን፣ ወደ ሰማይ በመወሰዷ ጭምር። በመጨረሻም ንጽሕ ድንግል ከአዳም ኃጢአት ሁሉ ተጠብቃ የምድራዊ ሕይወቷ ጉዞ ሲያበቃ በነፍስና በሥጋ ወደ ሰማያት ክብር ተወሰደች። የጌቶች ሁሉ ጌታ ከሆነውና ኃጢአትንና ሞትን ካሸነፈው ልጇ ጋር አንድነቷ ይበልጥ የተሟላ መሆኑን ለመመስከር በሁሉም ነገሮች ላይ ንግሥት ሆና በጌታ ከበረች። የብፅዕት ድንግል እርገት በልጇ ትንሣኤ ያደረገችው ልዩ ተሳትፎ ከመሆኑም በላይ የሌሎች ክርስቲያኖች የትንሣኤ ተስፋ ነው። በማዕረገ ጸጋ እርሷ እናታችን ናት። ለአብ ፈቃድ ለልጁ የማዳን ሥራ ለእያንዳንዱም የመንፈስ ቅዱስ አነሳሽነት ሙሉ በሙሉ በመታመኗ ድንግል ማርያም የቤተ ክርስቲያን የእምነትና የፍቅር አብነት ነች። ስለሆነም እርሷ የቤተ ክርስቲያን አካል ነች። በእርግጥም እርሷ ቀደምትና ሙሉ ለሙሉ ልዩ የሆነች የቤተ ክርስቲያን አማናዊ ተምሳሌት ናት። ከቤተ ክርስቲያንና ከመላው የሰው ዘር ጋር ካላት ግንኙነት አንጻር ሚናዋ ከዚህ የላቀ ነው። ፍጹም ልዩ በሆነ መንገድ መድኃኔ ዓለም ነፍሳትን እንደገና መለኮታዊ ሕይወት ለማጎናጸፍ በሚያከናውነው ተግባር እርሷ በታማኝነቷ በተስፋዋና በጽኑ ፍቅሯ ተባብራለች። ስለዚህ በተቀዳጀችው የጸጋ ማዕረግ እናታችን ነች። ይህ ጸጋ የተሞላው የማርያም እናትነት ብሥራቱን ሰምታ በታማኝነት ቃል ከገባችበትና በመስቀል ስር ሳትጠራጠር ቆማ ከቆየችበት ጊዜ አንስቶ የተመረጡት ሁሉ ዘላለማዊ ሕይወት እስከሚያገኙበት ጊዜ ድረስ ሳያቋርጥ ይቀጥላል። ወደ ሰማይ በተወሰደችበት ጊዜም ይህን የአማላጅነት ሥራዋን አልተወችም። በአያሌዎቹ የአማላጅነት ሥራዎቿ የዘላለማዊ ድኅነት በረከቶች ለእኛ ማስገኘቷን ቀጥላለች። ስለሆነም ቤተ ክርስቲያን ቡርክት ድንግል ጠበቃ፣ ደጋፊ፣ ረዳትና አስታራቂ በሚሉ ማዕረጎች ትማጸናታለች። የማርያም የሰዎች እናት መሆን ብቸኛ የሆነውን የክርስቶስን አስታራቂነት በምንም ዓይነት አያደበዝዘውም ወይም አይቀንሰውም። ይልቁንም ኃይሉን ሁሉ ከዚሁ ያገኛል። አንድም ፍጡር መቼም ቢሆን ሥጋ ከለበሰው ቃልና መድኃኒት ከሆነው ከእርሱ እኩል ሊሆን አይቻለውም። ልክ የክርስቶስ ክህነትን ባለሟሎቹና ምእመናን በልዩ ልዩ መንገዶች እንደሚጋሩና የእግዚአብሔር ፍቅር በተለያዩ መንገዶች በፍጥረታቱ መሃል እንደሚያበራ ሁሉ የአዳኙ ልዩ አስታራቂነት ከዚህ አንድ ምንጭ የመጋራትን ዘርፈ ብዙ ትብብር ይፈጥራል እንጂ አያግድም። ለብፅዕት ድንግል መታመን ትውልዶች ሁሉ ብፅዕት ይሉኛል። ቤተ ክርስቲያን ለብፅዕት ድንግል ያላት መታመን ከክርስትና አምልኮ ጋር በጥብቅ የተሳሰረ ነው። ቤተ ክርስቲያን በሚገባ ብፅዕት ድንግልን በልዩ መታመን ታከብራታለች። እጅግ ጥንት ከሆነ ዘመን አንስቶ ብፅዕት ድንግል እመ አምላክ በሚል መጠሪያ ትከበራለች። አለኝታ ሲሹም ምእመናንን በቸገራቸውና በአደጋ ጊዜ ሁሉ በጥድፊያ እርሷን ይማጸናሉ። ይህ የተለየ ፍቅር ሥጋ ለለበሰው ቃል በአቻ ዓይንም ለአብና ለመንፈስ ቅዱስ ከሚቀርበው ጉዳ

ክርስቲያን የጌታዋ እናትና የራሷም እናት አድርጋ በመታከብራት በእርሷ አቀባበል ይደረግላታል። ባጭሩ የእግዚአብሔር መልአክ ባበስራት ጊዜ እንደ ቃል ይሁንልኝ በማለት እሽታዋን በመግለጿ ልጁ ለሚያከናውነው ሥራ ሁሉ ገና ከጀምሩ ማርያም ተባባሪ ሆናለች። የዓለም ቤዛና የምስጢራዊው አካል ራስ በሆነው ስፍራ ሁሉ እርሷ እናት ነች። እጅግ ብጽሕት ድንግል ማርያም በምድር ላይ ያሳለፈችው ሕይወቷ እንዳበቃ የአካሉ ክፍሎች በሙሉ ከሞት እንደሚነሱ በማመላከት በልጇ ትንሣኤ ክብር ወደ ተጎናጸፈችበት መንግሥተ ሰማይ በነፍስና በሥጋ ተወሰደች። ቅድስት ወላዲት አምላክ አዲሲቷ ሔዋን የቤተ ክርስቲያን እናት በሰማይ ቤትም ስለ ክርስቶስ አካል ክፍሎች እናትነቷን እንደምትቀጥል እናምናለን። ክቡራትና ክቡራን አድማጮቻችን፣ ከዚህ በላይ የሰማችሁት እመቤታችን ማርያም የክርስቶስና የቤተ ክርስቲያን እናት በሚል ርዕስ በካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ውስጥ በምዕራፍ 3 ንዑስ አንቀጽ 6 ላይ የተጻፈውን አስተምሮ ነበር። ስላዳምጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል እየሰፋ የሚሄድ ፍሬያማነት በሚል ንዑስ ርዕስ ከአንቀጽ 179 እስከ አንቀጽ 184 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

እየሰፋ የሚሄድ ፍሬያማነት። አንዳንድ ባለትዳሮች ልጅ መውለድ አይችሉም። ይህም ለነርሱ ተጨባጭ የስቃይ ምክንያት እንደሚሆንባቸው እናውቃለን። በተመሳሳይ ጋብቻ የተመሰረተው ልጆችን ለመውለድ ብቻ እንዳልሆነ እናውቃለን። የባለትዳሮች ጥልቅ ምኞት ቢኖርም ልጆች በሌሉባቸውም ሁኔታዎች ውስጥ ጋብቻ የሕይወት ሙሉ ምግባርና ሱታፌ ሆኖና እሴቱንና የማይፈርስ የመሆኑን ባህሪ ይዞ ይቀጥላል። እንደዚሁም እናትነት ስነ ሕይወታዊ ሁኔታ ብቻ ሳይሆን በተለያዩ መንገዶች የሚገለጽ ነው። ጉዲፈቻ ወላጆች ለመሆን ትልቅ የልግስና መንገድ ነው። ስለዚህ ልጅ መውለድ የማይችሉ ባለትዳሮች ተገቢ የቤተሰብ ሁኔታ ያልተመቻቸላቸውን ሕፃናት ለማቀፍ የጋብቻ ፍቅራቸውን እንዲያሰፉ እመክራቸዋለሁ። ለጋስ በመሆናቸው ከቶ አይጸጸቱም። ልጅን በጉድፈቻ ማሳደግ የቤተሰብ ሲጦታ ለሌለው ቤተሰብ የሚደረግ ትልቅ የፍቅር ሥራ ነው። ከሁሉ በላይ ያልተፈለጉ ሕፃናት ባሉበት ሁኔታ ውርጃን ወይም ወልዶ መጣልን ለመከላከል እንዲቻል የጉድፈቻ ሂደት የሚያቃልል ሕግ መኖሩ ትኩረት ሊሰጠው የሚገባ ጉዳይ ነው። አንድን ሕፃን ያለ ቅድመ ሁኔታ በልግስና በጉድፈቻ የመቀበል ፈተናን የሚጋፈጡ የእግዚአብሔር የፍቅር መሣሪያ ይሆናሉ። እናትሽ ብትረሳሽ እንኳንን አረሳሽም፣ ትንቢተ ኢሳያስ ምዕራፍ 49 ከቁጥር 15 ተብሎ ተጽፏልና። የጉድፈቻና የማደጎ ምርጫ በመካንነት ረገድ ብቻ ሳይሆን በጋብቻ ተመክሮ ውስጥ ልዩ የፍሬያማነት መገለጫ ነው። የራስ እርካታን እንደ ማሞያ መብት ተደርጎ ከሚቆጠረውና ማናቸውንም መሥዋዕትነት ከፍሎ ልጅ የማግኘት ምኞትን ከማሳካት ሁኔታ አንጻር ሲታይ ጉድፈቻና ማደጎ በትክክል ከተረዷቸው የወላጅነትንና ልጆች የማሳደግን ዋና ገጽታ የሚያሳዩ ናቸው። በተፈጥሮ በጉድፈቻ ወይም በማደጎ የተገኙ ሕፃናት ወደዚህ ዓለም መምጣትን ብቻ ሳይሆን ተቀባይነትን፣ መወደንና እንክብካቤ የሚሹ የራሳቸው የሆነ መፍት ያላቸው ሰዎች ናቸው። በማናቸውም የጉድፈቻና የማደጎ ውሳኔዎች ውስጥ የሕፃኑ መሠረታዊ

ፍላጎቶች ምንጊዜም ቢሆን ከግምት ውስጥ መግባት ይኖርባቸዋል። በሌላ በኩል በአገሮች በአህጉሮች መካከል የሚካሄድ የህፃንና የህገወጥ ዝውውር በተገቢ ህጋዊ እርምጃና መንግስታዊ ቁጥጥር ሊወገድ ይገባል። ተወልዶና ማደጎ የፍቅርን ፍሬያማነት መለማመጃ ብቸኛ መንገዶች እንዳልሆኑ ማስታወስ ያስፈልገናል። ሰፊ ቤተሰቦች እንኳን በህብረተሰቡ ላይ አሻራቸውን እንዲያኖሩና ሌሎች የፍሬያማነትን መገለጫዎች የማሳደግ ፍቅርን እንዲሹ ተጋብዘዋል። ክርስቲያን ቤተሰቦች እምነት ከዓለም እንደማስቀረን ይልቁንም ይበልጥ ወደ ዓለም ውስጥ እንደሚያስገባን ከቶ መርሳት የለባቸው። በመሰረቱ እያንዳንዳችን ለእግዚአብሔር መንግሥት ወደ ዓለማችን መምጣት የምንጫወተው ልዩ ሚና አለን። ቤተሰቦች ራሳቸውን ከህብረተሰብ መሸሸጊያ አድርጎ ማየት የለባቸው። ይልቁንም ከሌሎች ጋር በመተባበር መንፈስ ወደ ህብረተሰብ መቅረብ ይኖርባቸዋል። በዚህ አይነት ቤተሰቦች ሰዎችን ከህብረተሰብ ጋር የሚያዋህዱ መገናኛ መናኸሪያ በህዝባዊና ግላዊ መስኮች የመገናኛ ቆጦች ይሆናሉ። ባለትዳሮች ስለ ማህበራዊ ግዴታዎቻቸው የጠራ ግንዛቤ እንዲኖራቸው ያስፈልጋል። በዚህም መንገድ ፍቅራቸውን በመቀነስ ፋንታ በአዲስ ብርሃን ይቀጥላሉ። ገጣሚው እንዳለው እጆች አሻሹኝ፣ ቀኖቼን የሚሞላ ህብር ሆኑልኝ፣ እኔም አንተን የምወደው እጆች ጽድቅን ቢያደርጉ ነው። በወድህ አንተ ፍቅሬ ባልንጀራዬና ሁሉም ነገሬ ብትሆን ነው። በጎዳና ላይ ጎን ለጎን ስንሆን ከሁለት በላይ ነን። ራስን ከሌላ የተለየ ወይም የተገለለ አድርጎ የሚያይ ቤተሰብ ፍሬያማ ሊሆን አይችልም። ይህን ስጋት ለመከላከል በጸጋና በጥበብ የተሞላው የኢየሱስ ቤተሰብ ራሱ ልዩ የሆነ ወይም ከሌላ የተለየ መስሎ እንዳልታየ ማስታወስ ይገባናል። ለዚህም ነው ሰዎች የኢየሱስን ጥበብ ማወቅ የከበዳቸውና ይህ ሰው እነዚህን ነገሮች ከየት አገኘው? ይህ አናጢው የማርያም ልጅ አልነበረምን? በማርቆስ ወንጌል ምዕራፍ 6 ከቁጥር 2 እስከ 3 ይህ የአናጢው ልጅ አይደለምን? በማቴዎስ ወንጌል ምዕራፍ 13 ከቁጥር 55 በማለት የተደነቁት እነዚህ ጥያቄዎች የነርሱ ቤተሰብ ተራ ቤተሰብ ለሌሎች የቀረበ የህብረተሰቡ መደበኛ አካል እንደሆነ በግልጽ ያሳያል። ኢየሱስ ያደገው ከማርያምና ከዮሴፍ ጋር በጥበብና አፋኝ በሆነ ግንኙነት ውስጥ ሳይሆን ከሰፊው ቤተሰብ ከወላጆቹ ዘመዶቹና ከጓደኞቹ ሁሉ ጋር በመግባባት ነበር። ይህ ከኢየሩሳሌም መልስ በጉዞ ላይ ሳሉ ማርያምና ዮሴፍ የአስራ ሁለት ዓመት ልጅ ኢየሱስ ስለ ሰዎች ታሪክ እየሰማና ጭንቀታቸውን እየተጋራ ከመንገደኞች ጋር የነበረ የመሰላቸው በዚህ ምክንያት እንደሆነ ያስረዳል። ከመንገደኞች ጋር ያለ መስሏቸው የአንድ ቀን መንገድ ተጓዙ። በሉቃስ ወንጌል ምዕራፍ 2 ከቁጥር 44 አሁንም ቢሆን አንዳንድ ክርስቲያን ቤተሰቦች በቋንቋ አጠቃቀማቸው፣ በድርጊታቸው ወይም በአያያዛቸው ወይም አንድን ነገር ሁለቴ ወይም ሶስቴ ደጋግሞ በመናገራቸው ምክንያት ከማኅበረሰቡ የራቁና የተለዩ መስለው ይታያሉ። በእነርሱ ምክንያት ዘመዶቻቸው እንኳን የተናቁ ወይም የተኮነኑ ይመስላቸዋል። የፍቅርን ኃይል በተግባር የምንለማመዱ ባለትዳሮች ግን ይህ ፍቅር የደገፋ ሰዎችን ቁስል የሚጠግን የግንኙነትን ባህልን የሚያዳብርና ለፍትህ የሚታገል መሆኑን ያውቃሉ። እግዚአብሔር ለቤተሰብ ዓለምን የመጋራት እና እያንዳንዱ ሰው ሌሎች ሰዎችን እንደ ወንድሞችና እህቶች እንዲመለከት የመረዳትን ኃላፊነት ሰጥቶታል። የዛሬ ወንዶችና ሴቶችን የየዕለት ኑሮ በትኩረት መመልከት የቤተሰብ መንፈስ የማስረጽን የላቀ አስፈላጊነት ያሳያል። የመደበኛ ሕይወት አደረጃጀት ከመሠረታዊ የሰው ልጅ ትስስር ፈጽሞ በራቀና ወጣ ውረድ በበዛበት አሰራር ምክንያት ይበልጥ እየተጨናገፈ ብቻ ሳይሆን ማኅበራዊና ፖለቲካዊ ግብረ ገቦችም ጭምር የመላሸቅ ምክንያት እያሳዩ ናቸው። ግልጽና ተንከባካቢ ቤተሰቦች በበኩላቸው ለድሆች ቦታ ያመቻቻሉ። ከራሳቸው ያነሰ ዕድል ካጋጠማቸው ጋር ወዳጅነትን ይመሰርታሉ። በወንጌል ምክር መሠረት ለመኖር በሚያደርጉ ጥረት ከነዚህ አነስተኛ ከሆኑት ወንድሞች ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። በማቴዎስ ወንጌል ምዕራፍ 25 ከቁጥር 40 የሚለውን የኢየሱስን ቃል ይገነዘባሉ።
ይወታቾ የሚሳ ወይም የራት ግብዣ በመታደርጉበት ጊዜ ባጽፈው እንዳይጋብዝህና ብድራትህን እንዳይመልሱልህ ወዳጆችህን ወይም ወንድሞችህን ወይም ዘመዶችህን ወይም ከበርተ ጎረቤትህን አትጋብዝ። ነገር ግን ግብዣ ባዘጋጀ ጊዜ ዲዎችን አካለ ሲንክሎችን ሽባዎችንና አይነ ስውራንን ጥራ ትባረካለህ። በሉቃስ ወንጌል ምዕራፍ 14 ከቁጥር 12 እስከ 14 የምሎን ከሁላችን የሚጠበቀውን የውዴታ ግዴታ በተጨባጭ መንገድ እንጸባርቃል። አሁን ትባረካላችሁ። የደስተኛ ቤተሰብ የደስታ ምስጢር ያለው እዚህ ላይ ነው። ቤተሰቦች በመስክርነታቸውና በአንደበታቸው ስለ ኢየሱስ ለሌሎች ይናገራሉ፣ እምነትን ያስተላልፋሉ፣ ስለ እግዚአብሔር ያለውን ምኞት ይቀሰቅሳሉ፣ የወንጌሉን ውበትና የአኗኗር ሁኔታውን ያንጸባርቃሉ። ስለዚህ ክርስቲያን ጋብቻዎች በወንድማማችነት ምስክርነታቸው፣ በማኅበራዊ እንክብካቤያቸው፣ በችግረኞች ስም በግልጽ በመናገራቸው፣ በአንጸባራቂ እምነታቸውና በንቁ ተስፋቸው ኅብረተሰብን ያደምቃሉ። የእነርሱ ፍሬያማነት ይሰፋል፣ በአያሌ መንገዶችም የእግዚአብሔር ፍቅር በኅብረተሰብ ውስጥ እንዲሰፍን ያደርጋል።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 17 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 17 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ኡርለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ለዛሬው ዕለት ይሆናችሁ ዘንድ ያዘጋጀነውን አንድ ወቅታዊ አስተንትነው ወደ እናንተ አድማጮቻችን እናደርሳለን። የዛሬው ዕለት ተረኛ አስተናጋጃችሁ እኔው መብራት ወሌ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 15 ከቁጥር 12 እስከ 26 ላይ እንደተጠቀሰው ትእዛዜ ይህች ናት፣ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። የማዛችሁን ብትፈጽሙ ወዳጆቼ ናችሁ። ከእንግዲህ አገልጋዮች አልላችሁም፣ አገልጋይ ጌታ የሚሠራውን አያውቅምና። ነገር ግን ከአባቴ የሰማሁትን ሁሉ ስለ ገለጽኩላችሁ ወዳጆቼ ብያችኋለሁ። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኋችሁ። ስለዚህም አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እርስ በርሳችሁ እንድትዋደዱ ትእዛዜ ይህች ናት። ዓለም ቢጠላችሁ ከእናንተ በፊት እኔን እንደ ጠላኝ ይወቁ። ከዓለም ብትሆኑ ኖሮ ዓለም የራሱ እንድትሆኑ አድርጎ በወደዳችሁ ነበር። ከዓለም ለይቼ ስለ መረጥኋችሁ የዓለም አይደላችሁም። ዓለም የሚጠላችሁ ስለዚሁ ነው። አገልጋይ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስታውሱ። እኔን አሳደውኝ ከሆነ እናንተንም ያሳድዷችኋል። ቃሌን ጠብቀው ከሆነም ቃላችሁን ይጠብቃሉ። የላከኝን ስለማያውቁ በስሜ ምክንያት ይህንን ያደርጉባችኋል። ወጥቼ ባልነግራቸው ኖሮ ኀጢአት ባልሆነባቸው ነበር። አሁን ግን ለኀጢአታቸው የሚሰጡት ምክንያት የላቸውም። እኔን የሚጠላ አባቴን ይጠላል። ሌላ ሰው ያላደረገውን በመካከላቸው ባላደርግ ኖሮ ኀጢአት ባልሆነባቸው ነበር። አሁን ግን እነዚህን ተአምራት አይተዋል። ሆኖም እኔንም አባቴንም ጠልተዋል። ይህም ያለ ምክንያት ጠሉኝ ተብሎ በሕጋቸው የተጻፈው ቃል እንዲፈጸም ነው። እኔ ከአብ ዘንድ የምልክላችሁ ከአብ የሚመጣው አጽናኙ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያው ከእኔ ጋር ስለ ነበራችሁ ትመሰክራላችሁ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ፣ በቤተ ክርስቲያናችን ሥርዓት አምልኮ አቆጣጠር መሠረት የዛሬው ሰንበት ዘክረምት ስምንተኛ በመባል ይታወቃል። በእነዚህ ጊዜያት ልዑል እግዚአብሔር አምላካችን በቃሉ አማካይነት የተለያዩ ትምህርቶችንና መልእክቶችን አስተላልፎልናል። በዚህም መሠረት በዛሬው በመጀመሪያ መልእክት ቅዱስ ሐዋርያ ጳውሎስ ወደ ፊልጵስዮስ ሰዎች በጻፈው መልእክቱ ከምዕራፍ 3 ከቁጥር 1 እስከ 14 ላይ እንደ ተጠቀሰው የደስታን ዜና እያበሰረ ይጀምራል። ወንድሞቼ ሆይ በጌታ ደስ ይበላችሁ ይለናል። ይህም ጌታችን ኢየሱስ ክርስቶስ ሁልጊዜም ቢሆን በሰው ልጆች ልብና አእምሮ ውስጥ ደስታን ለማስረጽና በደስታ እንዲኖሩ ለማድረግ የሰበከውንና ያከናወነውን ተግባር ያስታውሰናል። ጌታችን ኢየሱስ ክርስቶስ ወደ ምድር የመጣው ይህንን ደስታ ለሰው ልጆች ለማወጅ ነው። ይህንንም በሉቃስ ወንጌል ምዕራፍ 4 ከቁጥር 19 ጀምሮ ሲገልጸው ለታሰሩት መፈታትን፣ ለታወሩት ማየትንና የተጠቁትን ነፃ አወጣ ዘንድ መጥቻለሁ ይለናል። ታዲያ ቅዱስ ሐዋርያ ጳውሎስ ይህንን ደስታ ነው ሊያካፍለን የወደደው። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ላይ እንደተጠቀሰው ደስታ ከመንፈስ ቅዱስ ፍሬዎች አንዱ እንደሆነ ይናገራል። ታዲያ ቅዱስ ሐዋርያው ጳውሎስ በዛሬው በፊልጵስዮስ መልእክቱ ይህንን ደስታ የሕይወታችን መሣሪያ አድርገን እንድንይዝ ይመክረናል። በጌታችን ኢየሱስ ክርስቶስ ደስታ ውስጥ የሚመላለስ ሰው ከክፉ ሁሉ ራሱን እንደሚጠብቅና በሐሰተኛ ግርዛት ሳይሆን በትክክለኛ በእግዚአብሔር መንፈስ እንደሚመራና እንደሚመላለስ ያስታውሰናል። ቅዱስ ሐዋርያ ጳውሎስ በራሱ አንደበትና ገና በስምንተኛው ቀን መገረዙን፣ የአይሁድ ሕግ መጠበቁን፣ ስለ አይሁድ እምነቱም ብሎ ብዙ ክርስቲያኖችን አሳዷል። ነገር ግን ከዚያም በኋላ የጌታ መንፈስ ወደ ልቡ ገብቶ ሲገለጽለት እስካሁን የተጓዘው ጉዞ የተሳሳተ መሆኑን ተረዳ። እንግዲህ ይህ ነው ቅዱስ ሐዋርያ ጳውሎስ ሕይወቱ እንዲቀየርና ወደ ትክክለኛ መስመር እንዲገባ ምክንያት የሆነው። ይህንንም በማድረጉ የእውነተኛ ደስታ ተቋዳሽና መስካሪ ለመሆን በቃ። ዛሬም የእኛ ሕይወት ይህ ነው። ጌታችን ኢየሱስ ክርስቶስን በልባችን ከያዝን፣ ከእርሱ ጋር የምንጓዝ ከሆንን ደስታ የተሞላ ሕይወት ወደ ሄድንበት ሁሉ ይዘን እንሄዳለን ማለት ነው። እውነተኛ ደስታ፣ እውነተኛ ጽድቅ ሁሌም በራሳችን ወይም በድካማችን የምናገኘው ወይም ደግሞ የምናመጣው ነገር ሳይሆን እግዚአብሔር ልባቸውን ከፍተው ከእርሱ ጋር መጓዝ ለሚፈልጉ የሚሰጣቸው ነጻ ስጦታ ነው። በዚህም ሁኔታ ውስጥ ለመመላለስ ግን ሁሌም በመከራ ውስጥ ተፈትኖ ማለፍ ይጠይቃል። ስለዚህ ነው ቅዱስ ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 31 ላይ ከጌታችን ከኢየሱስ ክርስቶስ ጋር ሁሌም ለመሞት ዝግጁ እንደሆነ የሚገልጸው። ምክንያቱም ከእርሱ ጋር በሞት ከእርሱ ጋር የመከራው ተካፋይ በመሆን ከእሱ ጋር የደስታው ተካፋይ መሆን እንደሚቻል ተረድቷልና። ቅዱስ ሐዋርያው ጳውሎስ ዛሬም ሁላችንን የእርሱን መንገድ እንድንከተል ይፈልጋል። ልክ እንደ እርሱ እኛም ራሳችን እውነተኛ ጌታችን ኢየሱስ ክርስቶስ ታማኝ ወታደሮች የማንሆንበት ምንም ምክንያት እንደሌለ ያስገነዝበናል። የዛሬው ሁለተኛ መልእክት አንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 ጀምሮ እንደ ተጠቀሰው ይህንን ቅዱስ ሐዋርያው ጳውሎስ ያስተማረውን ትምህርት ተግባር መለወጥ ብርቱ ጥረት እንደሚጠይቅ ይናገራል። ምናልባት በዚያን ጊዜ ማለትም ቅዱስ ሐዋርያው ጳውሎስ መልእክቱን በጻፈበት ወቅት ብዙ ክርስቲያኖች በተለያየ ቦታ የስደት የመከራ ጽዋ እንደ ተጎነጩ ይታመናል። ነገር ግን ቅዱስ ሐዋርያው ጴጥሮስ በተለይም ወርቅ በእሳት እንደሚፈተን እናንተም በእምነታችሁ በመከራ በጭንቀት በእሳት እየተፈተነ መሆኑና ከዚህም እሳት ጋር ተፈትነው ከወጡ በኋላ እጅግ በጣም ደስተኞችና እውነተኛ የክርስቶስ ተከታዮች መሆናቸውን ያሰምርበታል። ጌታችን ኢየሱስ ክርስቶስ መከራን፣ ሥቃይን ያውም እስከ መስቀል ድረስ ተቀብሏል። እንዲሁም ቅዱስ ሐዋርያው ጳውሎስና ሐዋርያቶቹ በሙሉ የዚህ መከራ ሥቃይ ተካፋዮችም ነበሩ። ዛሬም በተለያየ መልኩ ይህ መከራና ሥቃይ ቀጥሏል። ነገር ግን አሁንም ማስተዋል ያለብን ጉዳይ በመከራ ውስጥ ጽናት፣ በሐዘን ውስጥ ደስታ፣ በለቅሶ ውስጥ ሳቅ እንደሚገኝ ልንረዳ ይገባል።
በክርስቶስ መከራ በመሳተፋችን በኋላ የክብሩ ተካፋዮች ስለሚያደርገን ወደ ሮም ሰዎች ምዕራፍ 8 ቁጥር 17 ላይ እንደተገለጸው በእነዚህ ቃላት ጽናትና ድፍረት ደስታም ሊሰማን እንደሚገባ ይናገራል። በጌታችን በኢየሱስ ክርስቶስ ስቃይና መከራ መሳተፋችን ኋላ የደስታውና የክብሩ ተቋዳሾች እንደሆንን ይነግረናል። ስለ ጌታችን ኢየሱስ ክርስቶስ መከራ መቀበላችን የእግዚአብሔር መንፈስ በላያችን እንዲያርፍና ከኛ ጋር እንዲኖር መንገድ እናመቻቻለን። ይህም ወደ ቅድስና ለምናደርገው ጉዞ በር ይከፍትልናል። ሁሌም በመከራ ውስጥ እምነታችን መፈተኑንና መጠንከሩን ልብ ብለን በመያዝ በእምነታችን ጸንተን ወደፊት መጓዝ ይኖርብናል። በዮሐንስ ወንጌል በምዕራፍ 13 ቁጥር 34 ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጣቸው አዲስ ትእዛዝ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ በማለት እንደገና ይደግመዋል። ከዚህ ጌታችን ኢየሱስ ክርስቶስ ከመካከላቸው አንዱ ለወዳጁ ያለውን ፍቅር ለመግለጽ ቢፈልግ ለወዳጁ ሲል ሕይወቱን አሳልፎ መስጠት እንዳለበት ለደቀ መዛሙርቱ ነገራቸው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን የወደዳቸው ዛሬም እኛን የሚወደን በዚህ አይነት ፍቅር ነው። ይህንንም ፍቅሩን የገለጸልን ሕይወቱን በመስቀል ላይ አሳልፎ በመስጠት ነው። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛም ደግሞ እርስ በርሳችን ልንዋደድ ይገባል። እግዚአብሔርን ከቶ ማንም አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል ይለናል አንደኛ ዮሐንስ ምዕራፍ 4 ቁጥር 11 ላይ እንደተገለጸው። ጌታችን ኢየሱስ ክርስቶስ ሁላችንም እርስ በርሳችን እንድንዋደድ ያዘናል። ይህም ማለት አንዳችን ለሌላው ሕይወታችንን እስከ መስጠት ድረስ የፍቅር መስዋዕትነት ለመክፈል ዝግጆች እንድንሆንና በአኗኗራችን ይህንን መግለጽ ይኖርብናል ማለት ነው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወዳጆቼ በማለት ጠራቸው። ዛሬ እኛንም ወዳጆቼ በማለት ይጠራናል። ነገር ግን የእርሱ ወዳጅ ለመሆን እርሱ ራሱ የሰጠውን ትእዛዝ በሕይወት መኖር ያስፈልጋል። ጌታችን ኢየሱስ ክርስቶስ እኛንም ዛሬ ወዳጆቼ ብሎ በመጥራት ከእርሱ ጋር በነጻነት እንድንነጋገር ወደ ራሱ ይጠራናል። በመንፈስ ቅዱስ አማካኝነት ልናውቀው የሚገባንን ነገር ሁሉ ይገልጥልናል። በመጀመሪያው ጌታችን ኢየሱስ ክርስቶስን ለመከተል የመረጡት ሰዎች አይደሉም። ይልቁኑ እርሱን እንዲከተሉት ሰዎችን ሁሉ ሰፊ በሆነው ፍቅሩ አማካኝነት ሁላችንንም ያለምንም ልዩነት በእኩል ወደ ፍቅሩ ድግስ የጠራን እርሱ ነው። ዛሬም በቅዱሳት ምስጢራት አማካኝነት ዘወትር ጥሪውን ያቀርብልናል። እያንዳንዳችን በእርሱ የፍቅር ጥሪ ውስጥ በመሳተፍ ከራሳችን ጀምሮ በቤተሰቦቻችንና በጎረቤቶቻችን እንዲሁም በምናውቃቸው ሆነ በማናውቃቸው ሰዎች መካከል የእርሱን የፍቅር ተልእኮ በመቀጠል ፍሬ እንድናፈራ ተጠርተናል። ፍሬ ለማፍራት ጸጋና ኃይል እንዲሰጠን ጠይቀን ጥያቄያችን ሳይመለስ የቀረ ስንት ጊዜ ነው? ለጥያቄያችን መልስ ሳናገኝ ስንቀር መልስ ያላገኘነው ለምንድን ነው ብለን ራሳችንን በድጋሚ መጠየቅ ይኖርብናል። የእነዚህን ጥያቄዎች መልስ ለመረዳት እርሱ ራሱ የሰጠንን ትእዛዝ በሚገባ ለመረዳታችን ይሆናል። እዚህ ላይ አንድ ትልቅ እውነት እንማራለን። ይህም እግዚአብሔርን የምናከብርበትና ከታላቅ ክብርና ጸጋ የምንካፈልበት አንድ መንገድ አለ። ያም መንገድ የመታዘዝ መንገድ ነው። መንፈስ ቅዱስን የምንቀበለውና በእኛ ውስጥ ሊሠራ የሚችለው ስንታዘዘው ብቻ ነው። ጌታችን ኢየሱስ ክርስቶስ በእኛ ውስጥ የሚኖረው እኛም በእርሱ ትእዛዝ ስንኖር ነው። በጌታችን ኢየሱስ ክርስቶስ ፍቅር መኖር የምንችለው በመታዘዝ ነው። ይህንን ለመፈጸም እንዲያስችለን የታዛዥነት ተምሳሌት የሆነችው እመቤታችን ቅድስት ድንግል ማርያም ይህንን ጸጋና በረከት ከልጇ ታማልድልን፣ ታሰጠን፣ የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

ላችሁን የእሁድ የነሐሴ 17 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል ለዕለቱ ይሆናችሁ ዘንድ ያሰናዳነውን አንድ አስተምሮ ደናንታ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ሰው ለእግዚአብሔር የሚሰጠው ምላሽ አምናለው የሚለው ነው። ሰው ራሱን ለሚገልጥለት ለእግዚአብሔር እንዴት ምላሽ ይሰጣል? ለእግዚአብሔር ምላሽ የምንሰጠው በመለኮታዊ ጸጋ በመታገዝና በእምነት በመታዘዝ ማለትም ራሳችንን ሙሉ በሙሉ ለእግዚአብሔር በመስጠትና ራሱ እውነት በሆነው በርሱ የተረጋገጠውን እውነት በመቀበል ነው። በመጽሐፍ ቅዱስ ውስጥ በእምነት የመታዘዝ ዋና ምስክሮች እነማን ናቸው? ለዚህ በጣም ብዙ ምስክሮች አሉ። ከእነዚህ አንዱ አብርሃም ሲሆን እርሱም በተፈተነ ጊዜ በእግዚአብሔር አመነ። ወደ ሮም ሰዎች ምዕራፍ 4 ቁጥር 3 ላይ እንደተገለጸው ለእርሱም ጥሪ ዘወትር የታዘዘ ሆነ። ስለዚህም ለሚያምኑት ሁሉ አባት ተባለ። ወደ ሮም ሰዎች ምዕራፍ 4 ከቁጥር 11 እስከ 18 ላይ እንደተገለጸው። ሌላው ሕይወቷን በሙሉ በእምነት የመታዘዝ ፍጹም ምሳሌ የሆነችውና እንደ ቃልህ ይሁንልኝ የሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ እንደተገለጸው ያለችው ቅድስት ድንግል ማርያም እናታችን ናት። በተጨባጭ ለአንድ ሰው በእግዚአብሔር ማመን ማለት ምን ትርጉም አለው? በእግዚአብሔር ማመን ማለት ከራሱ ከእግዚአብሔር ጋር መጣበቅ፣ ራስን ለራሱ አሳልፎ መስጠትና እውነት የሆነው እግዚአብሔር የገለጣቸውን እውነቶች በሙሉ መቀበል ማለት ነው። ሦስት አካል በሆነው በአብ በወልድ በመንፈስ ቅዱስ አንድ አምላክ ማመን ማለት ነው። የእምነት ባሕርያት ምንድን ናቸው? እምነት ለደህንነት አስፈላጊ የሆነ የላቀ ጸጋ ነው። በትሕትና የሚጠይቅ ሁሉ የሚያገኘው የእግዚአብሔር ስጦታ ነው። የእምነት ሥራ የሰው ሥራ ነው፣ ማለትም በፈቃዱ የተነሳሳና በእግዚአብሔር የተቀሰቀሰ መለኮታዊ እውነትን በደስታ የሚቀበል ሰው የአእምሮ ሥራ ነው። እምነት በእግዚአብሔር ቃል ላይ የተመሠረተ ስለሆነ እርግጠኛ ነው። የሚሠራውም በፍቅር አማካይነት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 6 ላይ እንደተገለጸው በፍቅር አማካይነት ነው። እርሱም የእግዚአብሔርን ቃል በመስማትና በጸሎት አማካይነት ያለማቋረጥ ያድጋል። አሁንም ቢሆን የሰማያዊ ደስታ ቅድመ ልምድ ነው። በእምነትና በሳይንስ መካከል ቅራኔ የሌለው ለምንድን ነው? እምነት ከአእምሮ በላይ ቢሆንም በእምነትና በሳይንስ መካከል ቅራኔ ሊኖር አይችልም። ምክንያቱም የሁለቱም ምንጭ እግዚአብሔር ነውና፣ የአእምሮና የእምነት ብርሃን የሚሰጠን ራሱ እግዚአብሔር ነው። ለማወቅ አምናለው፣ በተሻለ ሁኔታ ለማመን አውቃለው ይለናል ቅዱስ አጎስጢኖስ። እምነት ግላዊና ቤተ ክርስቲያናዊ ሥራ የሆነው ለምንድን ነው? እምነት ሰው ራሱን ለሚገልጠው ለእግዚአብሔር በፈቃደኝነት የሚሰጠው ምላሽ እስከሆነ ድረስ ግላዊ ሥራ ነው። ከዚሁ ጋር እምነት እናምናለን በሚለው ቃል የሚገለጸው የቤተ ክርስቲያንም ሥራ ነው። በመሠረቱ የምታምነው ቤተ ክርስቲያን ናት። በመሆኑም በመንፈስ ቅዱስ ጸጋ የእያንዳንዱን ክርስቲያን እምነት ታስቀድማለች፣ ታስገኛለች፣ ትመግባለች። ከዚህም የተነሳ ቤተ ክርስቲያን እናትና አስተማሪ ናት። ቤተ ክርስቲያንን እንደ እናት ያልተቀበለ ሰው እግዚአብሔርን እንደ አባት ሊቀበል አይችልም ይለናል ቅዱስ ቆጵሪያኖስ። የእምነት ቀመሮች አስፈላጊ የሆኑት ለምንድን ነው? የእምነት ቀመሮች አስፈላጊ የሆኑበት ምክንያት አንድ ሰው የእምነት እውነቶችን በጋራ ቋንቋ ከሌሎች ጋር በኅብረት ለመግለጽ፣ ለመቅሰም፣ ለማክበርና ለመካፈል ስለሚያስችሉት ነው። የቤተ ክርስቲያን እምነት አንድ እምነት ብቻ የሆነው እንዴት ነው? ቤተ ክርስቲያን የተለያዩ ቋንቋዎች፣ ባህሎችና ሥርዓቶች ያሏቸው ሰዎች ስብስብ ብትሆንም እንኳን በአንድ ድምፅ የምትገልጸው ከአንድ ጌታ የተቀበለችውንና ከአንድ ሐዋርያዊ ትውፊት የተላለፈላትን አንድ እምነት ነው። የምታምነው በአንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ሲሆን የምታመለክተው የድነት መንገድ አንድ ነው። ስለዚህ በትውፊት ወይም በጽሑፍ በተላለፈልንና በመለኮት የተገለጠ ለመሆኑ በቤተ ክርስቲያን በተነገረን በቃለ እግዚአብሔር ውስጥ ያለውን ነገር ሁሉ

አድማጮቻችን የዛሬው የእሁድ የናሴ 17/2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 17 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 17 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ኡርለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ለዛሬ ሁለት ይሆናችሁ ዘንድ ያዘጋጀነውን አንድ ወቅታዊ አስተንትነው ወደ እናንተ አድማጮቻችን እናደርሳለን። የዛሬ ሁለት ተረኛ አስተናጋጃችሁ እኔው መብራት ወለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 15 ከቁጥር 12 እስከ 26 ላይ እንደተጠቀሰው ትእዛዜ ይቺ ናት፣ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። የማዛችሁን ብትፈጽሙ ወዳጆቼ ናችሁ። ከእንግዲህ አገልጋዮች አልላችሁም፣ አገልጋይ ጌታ የሚሠራውን አያውቅምና። ነገር ግን ከአባቴ የሰማሁትን ሁሉ ስለ ገለጽኩላችሁ ወዳጆቼ ብያችኋለሁ። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኋችሁ። ስለዚህም አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እርስ በርሳችሁ እንድትዋደዱ ትእዛዜ ይቺ ናት። ዓለም ቢጠላችሁ ከእናንተ በፊት እኔን እንደ ጠላኝ ይወቁ። ከዓለም ብትሆኑ ኖሮ ዓለም የራሱ እንድትሆኑ አድርጎ በወደዳችሁ ነበር። ከዓለም ለይቼ ስለ መረጥኋችሁ የዓለም አይደላችሁም። ዓለም የሚጠላችሁ ስለዚሁ ነው። አገልጋይ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስታውሱ። እኔን አሳደውኝ ከሆነ እናንተንም ያሳድዷችኋል። ቃሌን ጠብቀው ከሆነም ቃላችሁን ይጠብቃሉ። የላከኝን ስለማያውቁ በስሜ ምክንያት ይህንን ያደርጉባችኋል። ወጥቼ ባልነግራቸው ኖሮ ኀጢአት ባልሆነባቸው ነበር። አሁን ግን ለኀጢአታቸው የሚሰጡት ምክንያት የላቸውም። እኔን የሚጠላ አባቴን ይጠላል። ሌላ ሰው ያላደረገውን በመካከላቸው ባላደርግ ኖሮ ኀጢአት ባልሆነባቸው ነበር። አሁን ግን እነዚህን ተአምራት አይተዋል። ሆኖም እኔንም አባቴንም ጠልተዋል። ይህም ያለ ምክንያት ጠሉኝ ተብሎ በሕጋቸው የተጻፈው ቃል እንዲፈጸም ነው። እኔ ከአብ ዘንድ የምልክላችሁ ከአብ የሚመጣው አጽናኙ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያው ከእኔ ጋር ስለ ነበራችሁ ትመሰክራላችሁ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ፣ በቤተ ክርስቲያናችን ሥርዓት አምልኮ አቆጣጠር መሠረት የዛሬው ሰንበት ዘክረምት ስምንተኛ በመባል ይታወቃል። በእነዚህ ጊዜያት ልዑል እግዚአብሔር አምላካችን በቃሉ አማካይነት የተለያዩ ትምህርቶችንና መልእክቶችን አስተላልፎልናል። በዚህም መሠረት በዛሬው በመጀመሪያ መልእክት ቅዱስ ሐዋርያ ጳውሎስ ወደ ፊልጵስዮስ ሰዎች በጻፈው መልእክቱ ከምዕራፍ 3 ከቁጥር 1 እስከ 14 ላይ እንደ ተጠቀሰው የደስታን ዜና እያበሰረ ይጀምራል። ወንድሞቼ ሆይ በጌታ ደስ ይበላችሁ ይለናል። ይህም ጌታችን ኢየሱስ ክርስቶስ ሁልጊዜም ቢሆን በሰው ልጆች ልብና አእምሮ ውስጥ ደስታን ለማስረጽና በደስታ እንዲኖሩ ለማድረግ የሰበከውንና ያከናወነውን ተግባር ያስታውሰናል። ጌታችን ኢየሱስ ክርስቶስ ወደ ምድር የመጣው ይህንን ደስታ ለሰው ልጆች ለማወጅ ነው። ይህንንም በሉቃስ ወንጌል ምዕራፍ 4 ከቁጥር 19 ጀምሮ ሲገልጸው ለታሰሩት መፈታትን፣ ለታወሩት ማየትንና የተጠቁትን ነፃ አወጣ ዘንድ መጥቻለሁ ይለናል። ታዲያ ቅዱስ ሐዋርያ ጳውሎስ ይህንን ደስታ ነው ሊያካፍለን የወደደው። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ላይ እንደተጠቀሰው ደስታ ከመንፈስ ቅዱስ ፍሬዎች አንዱ እንደሆነ ይናገራል። ታዲያ ቅዱስ ሐዋርያው ጳውሎስ በዛሬው በፊልጵስዮስ መልእክቱ ይህንን ደስታ የሕይወታችን መሣሪያ አድርገን እንድንይዝ ይመክረናል። በጌታችን ኢየሱስ ክርስቶስ ደስታ ውስጥ የሚመላለስ ሰው ከክፉ ሁሉ ራሱን እንደሚጠብቅና በሐሰተኛ ግርዛት ሳይሆን በትክክለኛ በእግዚአብሔር መንፈስ እንደሚመራና እንደሚመላለስ ያስታውሰናል። ቅዱስ ሐዋርያ ጳውሎስ በራሱ አንደበትና ገና በስምንተኛው ቀን መገረዙን፣ የአይሁድ ሕግ መጠበቁን፣ ስለ አይሁድ እምነቱም ብሎ ብዙ ክርስቲያኖችን አሳዷል። ነገር ግን ከዚያም በኋላ የጌታ መንፈስ ወደ ልቡ ገብቶ ሲገለጽለት እስካሁን የተጓዘው ጉዞ የተሳሳተ መሆኑን ተረዳ። እንግዲህ ይህ ነው ቅዱስ ሐዋርያ ጳውሎስ ሕይወቱ እንዲቀየርና ወደ ትክክለኛ መስመር እንዲገባ ምክንያት የሆነው። ይህንንም በማድረጉ የእውነተኛ ደስታ ተቋዳሽና መስካሪ ለመሆን በቃ። ዛሬም የእኛ ሕይወት ይህ ነው። ጌታችን ኢየሱስ ክርስቶስን በልባችን ከያዝን፣ ከእርሱ ጋር የምንጓዝ ከሆንን ደስታ የተሞላ ሕይወት ወደ ሄድንበት ሁሉ ይዘን እንሄዳለን ማለት ነው። እውነተኛ ደስታ፣ እውነተኛ ጽድቅ ሁሌም በራሳችን ወይም በድካማችን የምናገኘው ወይም ደግሞ የምናመጣው ነገር ሳይሆን እግዚአብሔር ልባቸውን ከፍተው ከእርሱ ጋር መጓዝ ለሚፈልጉ የሚሰጣቸው ነጻ ስጦታ ነው። በዚህም ሁኔታ ውስጥ ለመመላለስ ግን ሁሌም በመከራ ውስጥ ተፈትኖ ማለፍ ይጠይቃል። ስለዚህ ነው ቅዱስ ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 31 ላይ ከጌታችን ከኢየሱስ ክርስቶስ ጋር ሁሌም ለመሞት ዝግጁ እንደሆነ የሚገልጸው። ምክንያቱም ከእርሱ ጋር በሞት ከእርሱ ጋር የመከራው ተካፋይ በመሆን ከእሱ ጋር የደስታው ተካፋይ መሆን እንደሚቻል ተረድቷልና። ቅዱስ ሐዋርያው ጳውሎስ ዛሬም ሁላችንን የእርሱን መንገድ እንድንከተል ይፈልጋል። ልክ እንደ እርሱ እኛም ራሳችን እውነተኛ ጌታችን ኢየሱስ ክርስቶስ ታማኝ ወታደሮች የማንሆንበት ምንም ምክንያት እንደሌለ ያስገነዝበናል። የዛሬው ሁለተኛ መልእክት አንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 ጀምሮ እንደ ተጠቀሰው ይህንን ቅዱስ ሐዋርያው ጳውሎስ ያስተማረውን ትምህርት ተግባር መለወጥ ብርቱ ጥረት እንደሚጠይቅ ይናገራል። ምናልባት በዚያን ጊዜ ማለትም ቅዱስ ሐዋርያው ጳውሎስ መልእክቱን በጻፈበት ወቅት ብዙ ክርስቲያኖች በተለያየ ቦታ የስደት የመከራ ጽዋ እንደ ተጎነጩ ይታመናል። ነገር ግን ቅዱስ ሐዋርያው ጴጥሮስ በተለይም ወርቅ በእሳት እንደሚፈተን እናንተም በእምነታችሁ በመከራ በጭንቀት በእሳት እየተፈተነ መሆኑና ከዚህም እሳት ጋር ተፈትነው ከወጡ በኋላ እጅግ በጣም ደስተኞችና እውነተኛ የክርስቶስ ተከታዮች መሆናቸውን ያሰምርበታል። ጌታችን ኢየሱስ ክርስቶስ መከራን፣ ሥቃይን ያውም እስከ መስቀል ድረስ ተቀብሏል። እንዲሁም ቅዱስ ሐዋርያው ጳውሎስና ሐዋርያቶቹ በሙሉ የዚህ መከራ ሥቃይ ተካፋዮችም ነበሩ። ዛሬም በተለያየ መልኩ ይህ መከራና ሥቃይ ቀጥሏል። ነገር ግን አሁንም ማስተዋል ያለብን ጉዳይ በመከራ ውስጥ ጽናት፣ በሐዘን ውስጥ ደስታ፣ በለቅሶ ውስጥ ሳቅ እንደሚገኝ ልንረዳ ይገባል።
በክርስቶስ መከራ በመሳተፋችን በኋላ የክብሩ ተካፋዮች ስለሚያደርገን ወደ ሮም ሰዎች ምዕራፍ 8 ቁጥር 17 ላይ እንደተገለጸው በእነዚህ ቃላት ጽናትና ድፍረት ደስታም ሊሰማን እንደሚገባ ይናገራል። በጌታችን በኢየሱስ ክርስቶስ ስቃይና መከራ መሳተፋችን ኋላ የደስታውና የክብሩ ተቋዳሾች እንደሆንን ይነግረናል። ስለ ጌታችን ኢየሱስ ክርስቶስ መከራ መቀበላችን የእግዚአብሔር መንፈስ በላያችን እንዲያርፍና ከኛ ጋር እንዲኖር መንገድ እናመቻቻለን። ይህም ወደ ቅድስና ለምናደርገው ጉዞ በር ይከፍትልናል። ሁሌም በመከራ ውስጥ እምነታችን መፈተኑንና መጠንከሩን ልብ ብለን በመያዝ በእምነታችን ጸንተን ወደፊት መጓዝ ይኖርብናል። በዮሐንስ ወንጌል በምዕራፍ 13 ቁጥር 34 ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጣቸው አዲስ ትእዛዝ እኔ እንደወደድኳችሁ እናንተ እርስ በርሳችሁ ተዋደዱ በማለት እንደገና ይደግመዋል። ከዚህ ጌታችን ኢየሱስ ክርስቶስ ከመካከላቸው አንዱ ለወዳጁ ያለውን ፍቅር ለመግለጽ ቢፈልግ ለወዳጁ ሲል ሕይወቱን አሳልፎ መስጠት እንዳለበት ለደቀ መዛሙርቱ ነገራቸው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን የወደዳቸው ዛሬም እኛን የሚወደን በዚህ አይነት ፍቅር ነው። ይህንንም ፍቅሩን የገለጸልን ሕይወቱን በመስቀል ላይ አሳልፎ በመስጠት ነው። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛም ደግሞ እርስ በርሳችን ልንዋደድ ይገባል። እግዚአብሔርን ከቶ ማንም አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል ይለናል አንደኛ ዮሐንስ ምዕራፍ 4 ቁጥር 11 ላይ እንደተገለጸው። ጌታችን ኢየሱስ ክርስቶስ ሁላችንም እርስ በርሳችን እንድንዋደድ ያዘናል። ይህም ማለት አንዳችን ለሌላው ሕይወታችንን እስከ መስጠት ድረስ የፍቅር መስዋዕትነት ለመክፈል ዝግጆች እንድንሆንና በአኗኗራችን ይህንን መግለጽ ይኖርብናል ማለት ነው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወዳጆቼ በማለት ጠራቸው። ዛሬ እኛንም ወዳጆቼ በማለት ይጠራናል። ነገር ግን የእርሱ ወዳጅ ለመሆን እርሱ ራሱ የሰጠውን ትእዛዝ በሕይወት መኖር ያስፈልጋል። ጌታችን ኢየሱስ ክርስቶስ እኛንም ዛሬ ወዳጆቼ ብሎ በመጥራት ከእርሱ ጋር በነጻነት እንድንነጋገር ወደ ራሱ ይጠራናል። በመንፈስ ቅዱስ አማካኝነት ልናውቀው የሚገባንን ነገር ሁሉ ይገልጥልናል። በመጀመሪያው ጌታችን ኢየሱስ ክርስቶስን ለመከተል የመረጡት ሰዎች አይደሉም። ይልቁኑ እርሱን እንዲከተሉት ሰዎችን ሁሉ ሰፊ በሆነው ፍቅሩ አማካኝነት ሁላችንንም ያለምንም ልዩነት በእኩል ወደ ፍቅሩ ድግስ የጠራን እርሱ ነው። ዛሬም በቅዱሳት ምስጢራት አማካኝነት ዘወትር ጥሪውን ያቀርብልናል። እያንዳንዳችን በእርሱ የፍቅር ጥሪ ውስጥ በመሳተፍ ከራሳችን ጀምሮ በቤተሰቦቻችንና በጎረቤቶቻችን እንዲሁም በምናውቃቸው ሆነ በማናውቃቸው ሰዎች መካከል የእርሱን የፍቅር ተልእኮ በመቀጠል ፍሬ እንድናፈራ ተጠርተናል። ፍሬ ለማፍራት ጸጋና ኃይል እንዲሰጠን ጠይቀን ጥያቄያችን ሳይመለስ የቀረ ስንት ጊዜ ነው? ለጥያቄያችን መልስ ሳናገኝ ስንቀር መልስ ያላገኘነው ለምንድን ነው ብለን ራሳችንን በድጋሚ መጠየቅ ይኖርብናል። የእነዚህን ጥያቄዎች መልስ ለመረዳት እርሱ ራሱ የሰጠንን ትእዛዝ በሚገባ ለመረዳታችን ይሆናል። እዚህ ላይ አንድ ትልቅ እውነት እንማራለን። ይህም እግዚአብሔርን የምናከብርበትና ከታላቅ ክብርና ጸጋ የምንካፈልበት አንድ መንገድ አለ። ያም መንገድ የመታዘዝ መንገድ ነው። መንፈስ ቅዱስን የምንቀበለውና በእኛ ውስጥ ሊሠራ የሚችለው ስንታዘዘው ብቻ ነው። ጌታችን ኢየሱስ ክርስቶስ በእኛ ውስጥ የሚኖረው እኛም በእርሱ ትእዛዝ ስንኖር ነው። በጌታችን ኢየሱስ ክርስቶስ ፍቅር መኖር የምንችለው በመታዘዝ ነው። ይህንን ለመፈጸም እንዲያስችለን የታዛዥነት ተምሳሌት የሆነችው እመቤታችን ቅድስት ድንግል ማርያም ይህንን ጸጋና በረከት ከልጇ ታማልድልን፣ ታሰጠን፣ የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 17 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ለዕለቱ ይሆናችሁ ዘንድ ያሰናዳነውን አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ሰው ለእግዚአብሔር የሚሰጠው ምላሽ አምናለው የሚለው ነው። ሰው ራሱን ለሚገልጥለት ለእግዚአብሔር እንዴት ምላሽ ይሰጣል? ለእግዚአብሔር ምላሽ የምንሰጠው በመለኮታዊ ጸጋ በመታገዝና በእምነት በመታዘዝ ማለትም ራሳችንን ሙሉ በሙሉ ለእግዚአብሔር በመስጠትና ራሱ እውነት በሆነው በርሱ የተረጋገጠውን እውነት በመቀበል ነው። በመጽሐፍ ቅዱስ ውስጥ በእምነት የመታዘዝ ዋና ምስክሮች እነማን ናቸው? ለዚህ በጣም ብዙ ምስክሮች አሉ። ከእነዚህ አንዱ አብርሃም ሲሆን እርሱም በተፈተነ ጊዜ በእግዚአብሔር አመነ። ወደ ሮም ሰዎች ምዕራፍ 4 ቁጥር 3 ላይ እንደተገለጸው ለእርሱም ጥሪ ዘወትር የታዘዘ ሆነ። ስለዚህም ለሚያምኑት ሁሉ አባት ተባለ። ወደ ሮም ሰዎች ምዕራፍ 4 ከቁጥር 11 እስከ 18 ላይ እንደተገለጸው። ሌላው ሕይወቷን በሙሉ በእምነት የመታዘዝ ፍጹም ምሳሌ የሆነችውና እንደ ቃልህ ይሁንልኝ የሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ እንደተገለጸው ያለችው ቅድስት ድንግል ማርያም እናታችን ናት። በተጨባጭ ለአንድ ሰው በእግዚአብሔር ማመን ማለት ምን ትርጉም አለው? በእግዚአብሔር ማመን ማለት ከራሱ ከእግዚአብሔር ጋር መጣበቅ፣ ራስን ለራሱ አሳልፎ መስጠትና እውነት የሆነው እግዚአብሔር የገለጣቸውን እውነቶች በሙሉ መቀበል ማለት ነው። ሦስት አካል በሆነው በአብ በወልድ በመንፈስ ቅዱስ አንድ አምላክ ማመን ማለት ነው። የእምነት ባሕርያት ምንድን ናቸው? እምነት ለደህንነት አስፈላጊ የሆነ የላቀ ጸጋ ነው። በትሕትና የሚጠይቅ ሁሉ የሚያገኘው የእግዚአብሔር ስጦታ ነው። የእምነት ሥራ የሰው ሥራ ነው፣ ማለትም በፈቃዱ የተነሳሳና በእግዚአብሔር የተቀሰቀሰ መለኮታዊ እውነትን በደስታ የሚቀበል ሰው የአእምሮ ሥራ ነው። እምነት በእግዚአብሔር ቃል ላይ የተመሠረተ ስለሆነ እርግጠኛ ነው። የሚሠራውም በፍቅር አማካይነት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 6 ላይ እንደተገለጸው በፍቅር አማካይነት ነው። እርሱም የእግዚአብሔርን ቃል በመስማትና በጸሎት አማካይነት ያለማቋረጥ ያድጋል። አሁንም ቢሆን የሰማያዊ ደስታ ቅድመ ልምድ ነው። በእምነትና በሳይንስ መካከል ቅራኔ የሌለው ለምንድን ነው? እምነት ከአእምሮ በላይ ቢሆንም በእምነትና በሳይንስ መካከል ቅራኔ ሊኖር አይችልም። ምክንያቱም የሁለቱም ምንጭ እግዚአብሔር ነውና፣ የአእምሮና የእምነት ብርሃን የሚሰጠን ራሱ እግዚአብሔር ነው። ለማወቅ አምናለው፣ በተሻለ ሁኔታ ለማመን አውቃለው ይለናል ቅዱስ አጎስጢኖስ። እምነት ግላዊና ቤተ ክርስቲያናዊ ሥራ የሆነው ለምንድን ነው? እምነት ሰው ራሱን ለሚገልጠው ለእግዚአብሔር በፈቃደኝነት የሚሰጠው ምላሽ እስከሆነ ድረስ ግላዊ ሥራ ነው። ከዚሁ ጋር እምነት እናምናለን በሚለው ቃል የሚገለጸው የቤተ ክርስቲያንም ሥራ ነው። በመሠረቱ የምታምነው ቤተ ክርስቲያን ናት። በመሆኑም በመንፈስ ቅዱስ ጸጋ የእያንዳንዱን ክርስቲያን እምነት ታስቀድማለች፣ ታስገኛለች፣ ትመግባለች። ከዚህም የተነሳ ቤተ ክርስቲያን እናትና አስተማሪ ናት። ቤተ ክርስቲያንን እንደ እናት ያልተቀበለ ሰው እግዚአብሔርን እንደ አባት ሊቀበል አይችልም ይለናል ቅዱስ ቆጵሪያኖስ። የእምነት ቀመሮች አስፈላጊ የሆኑት ለምንድን ነው? የእምነት ቀመሮች አስፈላጊ የሆኑበት ምክንያት አንድ ሰው የእምነት እውነቶችን በጋራ ቋንቋ ከሌሎች ጋር በኅብረት ለመግለጽ፣ ለመቅሰም፣ ለማክበርና ለመካፈል ስለሚያስችሉት ነው። የቤተ ክርስቲያን እምነት አንድ እምነት ብቻ የሆነው እንዴት ነው? ቤተ ክርስቲያን የተለያዩ ቋንቋዎች፣ ባህሎችና ሥርዓቶች ያሏቸው ሰዎች ስብስብ ብትሆንም እንኳን በአንድ ድምፅ የምትገልጸው ከአንድ ጌታ የተቀበለችውንና ከአንድ ሐዋርያዊ ትውፊት የተላለፈላትን አንድ እምነት ነው። የምታምነው በአንድ አምላክ አብ ወልድ መንፈስ ቅዱስ ሲሆን የምታመለክተው የድነት መንገድ አንድ ነው። ስለዚህ በትውፊት ወይም በጽሑፍ በተላለፈልንና በመለኮት የተገለጠ ለመሆኑ በቤተ ክርስቲያን በተነገረን በቃለ እግዚአብሔር ውስጥ ያለውን ነገር ሁሉ በአንድ ልብና በአንድ ነፍስ እናምናለን።

አድማጮቻችን የዛሬው የእሁድ የናሴ 17/2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።